አድማጮቻችን እንኳን ለሳምንቱ እሁድ አደረሳችሁ ያልኩኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የዛሬውን ዝግጅት አቀናባሪውን ማቀርብላችሁ ወርቁ አያሌው ነኝ። አድማጮቻችን በየሳምንቱ ከምሽቱ 7 ሰዓት እስከ 9 ሰዓት ድረስ የሚተላለፈውን በአማርኛ ቋንቋ የሽክሽካ ሬዲዮ አሁን ጀመረ። አድማጮቻችን እንደምን ከረማችሁ? በመዝሙሩ እንደሰማችሁት ኢትዮጵያ ማቅ ለብሳለች። እና በሀገራችን የሞት የስቃይ የጦርነት ሀገር ሆናብናለች። በተለይ እየተረጋገመ በኦርቶዶክስነት

0: በሃይማኖታቸው ባሩሲና በወለጋ የሚጨፈጨፉት ኢትዮጵያን ወገኖቻችን የሚያሳዝን ሁኔታ ነው ያለው። ዛሬ ኢትዮጵያ ኦርቶዶክስ ሃይማኖት የሌላውን ሃይማኖት የምትቀልበርበት የነበረው ሌሎች መጥተው ፍቃድ ተሰጥቷቸው የሚቀመጡበት የነበረች ኦርቶዶክስ የሁሉንም ሃይማኖት አክብራ የኖረች ኦርቶዶክስ ዛሬ ባሪሲ ውስጥ ምንም የማያውቁ መከላከያ የሌላቸው በእጃቸው ጩቤ እንኳን ያልያዙ ወገኖቻችን በግፈኞች ከሰው ፍጡር ባልተፈጠሩ ኢትዮጵያ ውስጥ የሚኖሩ ነን ብለው የሚያምኑ ታረዱ፣ ተጨፈጨፉ። እርጉዝ ሆዷን ተቀደደች፣ ባልቆሙ ሚስት አረደች፣ አባት እናት ቆሞ ልጆች ታረዱ። ምን አይነት ግፍ ነው? ባሪሲ ውስጥ የሆነው ይሄ ነው። ቤተ ክርስቲያን መቅደስን አቃጠሉ። በጣም ከሁሉም በላይ በሀገራቸው በኢትዮጵያ ይህን ዓመት ሙሉ አስተምረው ፍቅርን ሰጥተው ሃይማኖት ያለምንም ማዳት የኖረች ኦርቶዶክስ ዛሬ ታለቅሳለች። ታቦት ቤተ መቅደስ ነቅለው ከነ ቤተ ክርስቲያኑ ከታቦት ጋር በአሁን ሰዓት ተሰደዋል። በአርሲ ይህ ዛሬ ብቻ ሳይሆን እየተደጋገመ ያለ ነው። ምን አይነት ጥላቻ ነው? የኢትዮጵያኖች ወግና ባህል ያልሆነ በሙስሊምና በክርስቲያን ኦርቶዶክስ ወንድሞቻችን መሃል እልቂት እንዲፈጠረ ፐርፐስሊ የተደረገ እንጂ ዛሬ ወይንም በአማራውና በኦሮሞ መሃል አብሮ የኖረ ስንት ዓመት የኖረ ብዙዎች ምስክሮች አሉ። እኔ ድሬዳዋ ውስጥ ከሶማሌ ከኦሮሞ ከአደሬ ከምን ጋር ኖረናል፣ ግን አይሆንም፣ ተፋቅረን ነው፣ አናቅም፣ ዘራችን ነበር። ዛሬ በዚህ በሰባት ዓመት ውስጥ ኢትዮጵያ ኦርቶዶክስ ስንቱ ተቃጠለ፣ ስንቱ ቀሳውስ ታረዱ፣ ስንቶች ሞለክሶች ምንም አቁ ትንሽ ቁራሽ ቆሎ ወልተው የሚጸልዩት ሄደው አረዷቸው። ያሳዝናል። ከዚህ ፊት ብየውም አላቅም። በቃ ኦርቶዶክሳኖች በቃ ዛሬ እሾክም በሾክ የማውጣት ዘመን ያለ ነው። ኢትዮጵያ ማቅ ለብሳለች። አዝናል። ሁላችሁም አዝናችኋል በሙሉ። ወደ ፕሮግራሜ ልሂድ። ለመጀመሪያ ይህን ከመናገር ሰሞኑን እንቅልፍ አልተኛሁም። ስለዚህም ዝግጅት አንዳንድ ነገሮችን አብራራላችኋለሁ፣ ገልጽላችኋለሁ። ይሄ በሰብአዊነት ማንም ሰው ኦርቶዶክስ ብቻ ሳይሆን ሙስሊሙም ፕሮቴስታንቱን ኖ የሚልበት ጊዜ ነው። ምክንያቱም ሁላችንን ይነካል። ዛሬ ባይነካ ነገ ይነካናል። ስለዚህ ይህን እያስገነዘብኩኝ የዛሬውን ዝግጅቴን በቅደም ተከተል ላስታውቃችሁ ወዳለሁ። አድማጮቻችን ከአንድ ክላሲካል ወይም ኦርቶዶክሳዊ ድምፅ ቦም በኋላ በዚህ ነገሮች ላይ ዛሬ እንድንወያይ የሚያስችለንን ንግግሮች ምን እንድታቀደ ምን እንዳለ አብራራለሁኝ። ከዛ እንደምታውቁት በፕሮግራሙ መሰረት አፍሪካ ማማ የሚለውን ፕሮግራማችንን እንቀጥላለን። ከዛም በየሳምንቱ የሚደረገው በዚህ ፕሮግራም መሰረት ግዴታ ስለሆነ ባልፈ ፈልጎም የግድ ፕሮግራሙ መሄድ ስላለበት አንድ ሙዚቃዎችን በተቻለ መጠን ቀንስ አርጌ ለማድረግ ሞክራለሁ። ፕሮግራሙ በዚህ ይቀጥላል እስከ 13 እስከ 9 ድረስ። ከኔ ጋር እንድትሆኑ እጋብዛችኋለሁ። ነገር ግን ፕሮግራሙን ካንድ ክላሲካል ሙዚቃ ሙዚቃ ኦርቶዶክሳይና ንግግሮች ወይንም ግጥሞች በኋላ ተመልሼ እመጣለሁኝ። ሐሳብ ካላችሁ ስለ አርሲ ሁኔታ እምታሰሙት ነገር ካለ አስተያየት ካላችሁ በውስጣችሁ የሚሰማችሁ የወገኖች ይሁላችሁም ስለ ካለ እድሉን ሰጣችኋለሁ። ደውላችሁ ለኔም ቢሆን ወይንም ለሞጣት የምትፈልጉ ካለ ከኔ ሐሳብ ከሰጠ በኋላ እምሻሻል ነገር ካለ ይሄን ለቫንኩቨር ህዝብ በዚያ አካባቢ ያላችሁ በተለይ ላስተላልፈው እንዳለው ይሄ መእመናኑን ብቻ ሳይሆን አባቶችን ጭምር የሚነካ ነው። ስለዛ ጉዳይ ከዚህ ካንድ ክላሲክ ሙዚቃና እንደነከ ከበኋላ ተመልሼ እመጣለሁኝ። እንሁስቲ እንደገና
1: You're listening to CITR 101.9, broadcasting from UBC's Point Grey campus, located on the traditional, unceded Coast Salish territory of the Hunkaminam-speaking Musqueam people.

0: ከነ ማይካድራ ከነ ጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ አውርቼ ባልፈይድ ለውጥ ባላመጣም አፌ ይናገራል እኔ ዝም አልልም። አቦተ ሕጉን ከቃጠሎ ለማትረፍ ደብተራና ካህናቱ ሲጣደፍ ደወሉን ሲደውል ከመቅደስ ሲጣራ ቀሲስ መነኮሳት ሲታረድ በተራ እኔ እንኳ ዝም ብል ያለቅሳል ተራራው ይረግፋል ቅጠሉ ንጹህ ደም አፍስሶ እንዴት ሊኖር ቃሉ ዝም አልልም። አንገት የሚያስደፋው ያ የጭካኔ እጅ በአንድ ዕለት ሲቀጥፍ እናትን ከነልጅ ችዬ ዝም አልልም። በማለዳው ጤዛ በሰላሙ ወገግ ባጭር እየቀጨ የነገውን ሐረግ በብልጭልጭ ዘመን ያልገዛው ፍትወት በከሳ ሰውነት በደከመ ጉልበት የዓለም ሰላም ተማጽኖ ለነፍሱ ባደረ ስጋን አሸንፎ ከደመና ርቆ ምንጩን በመረጠ ሞት ተፈረደበት በመናኝ ወገኔ መስቀል ነፍሲ ማር በሏት ኢትዮጵያ
1: ነፍሲ ማር በሏት ቤተክርስቲያን የወላድ መሃል የሆነችውን ልጆቿ እንደ ቅጠል ረገፉባት ልጆቿ
0: አዎ አያስችለኝም እኔ ዝም አልልም። እምነቱ ከእምነቴ ባይገጥምም ችዬ ባላወጋ ቋንቋው ባይገባኝም ቢለያይም መንገዳችን መልክና ቀለማችን አንድ አምሳል ያስተሳሰረን አዳም መነሻው ሐዋ ነው ስሜ አይለያይም ደሙ ከደሜ መሻገሪያ ድልድይ ከላውን ማለፊያ ሰው መሆናችን ነው ከእንስሳት መለያ
1: ነፍሲ ማር በሏት ኢትዮጵያ ነፍሲ ማር በሏት ቤተክርስቲያን የወላድ መሃል የሆነችውን ልጆቿ እንደ ቅጠል ረገፉባት ልጆቿ
0: አፈሩ ቀምሞ ለአፈሩ ያበጀን የመቃብር ክርፋት ስማችን አስከሬን ልባችን ታውሮ አይናችን ተጋርዷል ከሰው ሰው ሳይመርጥ ነፍስን የሚነጥል ቀጠሮ የማያቅ እንግዳ ረስተናል። ዝም አልልም። ለአምባገነን ጆሮ ጩኸቴ ባይደርስም ይብቃ የእናት ለቅሶ ይብቃ የሰው እልቂት ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወድና የተከበራችሁ የሀገሬ ልጆች፣ ሰላም ባይኖርም ሰላምታውን ላቅርብላችሁ። እጅግ በጣም አሳዛኝና አሰቃቂ በሆነ መልኩ በአርሲ ዛሬም ክርስቲያን ወገኖቻችን በገፍ ተጨፍጭፈዋል። ለወዳጅ ዘመዶቻቸው፣ ለመላው የክርስትና እምነት ተከታዮችና በዚህ ሁነት ደግሞ ልባችሁ ለደማ አእምሯችሁ ለታወከ እጅግ በጣም በሐዘን ለተሰበራችሁ ወገኖቼ መጽናናትን እመኛለሁ። ሟች ወገኖቻችንም ነፍሳቸው ትረፍ።
2: መንግስት ኢትዮጵያ አልፈረሰችም እያለ ነው። ኢትዮጵያ ከዚህ በለጠ መፍረስ ምን አለ? መንግስት በራሱ አንደበት አዛውንቶች እሰበስባለሁ አቅመ ደካሞች እሰበስባለሁ እያሉ አይደለ? ዛሬ ምን እያረገ ነው? አዛውንቶቹን እየጎተተ እያወጣ እየጣለ አይደለም ወይ? እርጉዝ አንድ ቀን ምጥ እያያዘት እኮ ምን ይጂ አናቀሽም እያለ አይደለም ወይ? ካርታ ያላቸው ይዱ አናቀሽቱም እያለ አይደለም ወይ? ጠቅላይ ሚኒስትሩ የመለስ አብይ ማለት ነው ስንት ነው ሸለመንኛ? በልማት በምን ፍሬም ሳይቅ ስንት ነገር ሸልሞናል። እኔስ እድሜን ጨርሻለሁ። ህጻናቶች ትምህርት ቤት ሄደው እስከሚመለሱ ቤት ፈርሶባቸው ያልተገኙ ህጻናቶች አሉ። ቤት ካከራየ 15,000 እና የሶስት ወር እስራት ቅጣት ይቀጣል። ማን ያስጠጋንኛ? ወዴት እንጠጋ? እኔ አሁን ከፍቶች አሉኝ። ከፍቶችን የት ላርጋቸው? ቤት አለን ብዬ ከፍቶች አሉኝ፣ የት ላርጋቸው? እኔስ ወደ አንድ ጉድጓድ እገባለሁ፣ እነሱ ምን ይብላቸው? የት እንሰደድ? አገራችን አይደለ ኢትዮጵያ?
3: አድማጮቻችን፣ ቀደም ብዬ የሰማችሁት በጣም የሚያሳዝን ትውልድ ወደፊት መስማት የማንፈልገው ከዚህ ፊትም ሰምተን የማናቀው አይተን የማናቀው ነገር ነው። አድማጮቻችን፣ የአሩሲ ተደጋገመ። በየጊዜው ድርድር ከመንግስት ጋር አባቶችም ዝም አሉ። ከላይ ያሉ አባቶች በየቦታው ወጣቱ በአሁን ሰዓት ዝም አልልም ብሏል፣ ተነስቷል። ምክንያቱም እስከ መቼ ነው የእናቶች ሞት ያለምንም መሳሪያ ሄደው የሚገቡ ፈሪዎች ፈሪ ቤተ ክርስቲያን ሄዶ ሰው የሚገሉ ፈሪ ቦክባካ እንኳን ለነጻነት ራሳቸው ነጻ ያላወጡ ኡርኩሶች በሚነግዱ በኦሮሞም ሆነ በምን የሚነግዱ ሰዎች ናቸው። ስለዚህ በአማራነትና ወይም በኦርቶዶክስነት መስቀልን ያዘ የሚገሉ ከሆነ የኦርቶዶክስ ምላሽ በአሁን ሰዓት መሆን ያለበት ምላሽ መስጠት ነው። በእንደዛ ነው አባቶች ሌሎች አባቶች ተናግሯል። በቀጥታም ሆነ በተዘዋዋሪ የመእመናኑ ተነስተው ሰላማዊ ሰልፍ አርጎ ይሄ መንግስት ዝም ያለው መንግስት ማሳየት ነው። እስከ መቼ ነው የሚፈራው? ስለዚህ የነኝን ባሩሲ ላይ የተጨፈጨፉትን ወገኖቻችንን ዝም አንልም። በቃ ማለት አለብን። በቃ እህታችን ቀደም ብላ ሙስሊም እህታችን ነች። አስባችኋል? ሙስሊም እህታችን ነች። የአርሲን ሰቆቃ የተናገረች ነገር ግን በጎን የሚታየው እንደ ሙስሊም ነው ብለው በሙስሊምና በክርስቲያኑ መሃል በኦርቶዶክስ ነው በሙስሊም መሃል ጥል መጨፋጨፍ ሊያመጡ የፈልጉ የሞከሩ ብዙ ጊዜ ተሞክሮ አይሆንም። ይህ ማለቴ ሁሉም ደግሞ በንጹህ ነው ማለት ማጨም የዛነታም ደግሞ በጣም ጠባብ የሆኑ በተለይ አሩሲ የምናቃቸው ነው። በተለይ አሩሲ አካባቢ ከመሪያቸው ጭምር አንገት አንገታቸው ነው በመንጫ ይብሎ የሚናገር ህዝብ እንዳለ እናቃለን። ጭካኔ ነው ይሄ፣ ኢትዮጵያዊነት አይደለም። ስለዚህ ይሄን ነገር መቆም አለበት። በየቦታው በኢትዮጵያ ውስጥም ከኢትዮጵያ ውጪ ይሄን በመቃወም ሰላማዊ ሰልፍ ሻማ መብራት እየተደረገ ነው። በየቦታው እውነተኛ ኦርቶዶክስ ወይንም እውነተኛ ስለሰው እንዳው እንደዚህ ምግፍ በግፍ መገደል የለባቸውም መጨፍጨፍ የለባቸውም ምንል ከሆነ ሁላችንም ተነስተን ድምጽ ማሰማት አለብን። አድማጮቻችን በዚህ በቫንኮር ውስጥ ብዙ ኦርቶዶክስ ቤተክርስቲያኖች አሉ፣ ግን ምንም አልሰማንም። መግለጫም የለም። አባቶችም አልተናገሩ። ተጽዕኖ ሊኖር ይችላል። ነገር ግን ወገኖች ኦርቶዶክስ እነኛን አንጠብቅም። የሻማ መብራት አትሊስት አብርተን ድምጻችን እናሰማ በሚል ዝግጅት ነበረ በ13። ነገር ግን ያ ተሰርዞ በበርናቢ የነበረውን ወደ ዳውንታውን ቫንኩቨር እና ወይንም ሲቢሲ ፊት ለፊት የሚደረገው ነገር ላይ ዝግጅት እየተደረገ ነው። ብዙዎች አናግራችሁኛል። ከቤተ ክርስቲያንም አባል ያልሆኑም ብዙዎች አናግረውኛል። ያን ነገር ወደፊት እናደርጋለን። ሁላችሁም ድምጻችሁን አሰሙ። ይሄ የመኖርና ያለመኖር ሁኔታ ነው። እያንዳንዳችን ቤት የሚያንኳኳ ነው። የቤተ ክርስቲያን አባቶችንም እየደወልኩ አናግሬያለሁ። መልስ ሰጡኛለ፣ ዝም የሚያሉኛለ። ከፕሮቴስታንቱም ደውዬም መልስ ያልሰጣለ፣ ሌሎችንም እየጠበቅኩ ነው። በሙስሊም ወገኖቻችን በኩል በጥሩ ሁኔታ መልስ ሰጥተውናል። ይህን ነገር እንደሚቃወሙ በደንብ አድርገው ይህን ነገር እንደሚሉ ነግሩናል። ነገር ግን እስከ መቼ ነው ተሸፋፍነን የምንኖረው? እስከ መቼ ነው ይህ ኦርቶዶክስ ቤተ ክርስቲያን እያለን ድምጻችን ማናሰባበት ምክንያት ምንድን ነው? እና ይህ ነገር መታሰብ አለበት። ሬዲዮ ስቴሽን ከመግባት ፊት አንድ ወንድማችን ሀሳብ የቀረበ እንዳለና በቤተ ክርስቲያኑ ስም አልነግራችሁም፣ ነገር ግን ካንድ ላይት ወይንም የሀዘን ጸሎት እንድሰማ ለማድረግ በዛቸው ቤተ ክርስቲያን ውስጥ ብቻ አይደለም፣ ወጥተን ለሚመለከተው በኢትዮጵያ ውስጥ ይሄ ግፍ ይሰራል የሚለውን ነገር መስማት አለብን። ይሄ ስለሆነ ቫንኩቨር ሂማን ራይት ነው፣ ይሄ ነገር ሰብአዊነት ነው። በኢትዮጵያ ስም የተደራጀ ሁሉ ይህን ነገር ማድረግ አለበት። ሂማን ራይት ላይሰንስ ያላችሁ ሁሉ ይህን ነገር ማደራጀት ያለባችሁ ነው። ወደ ኢትዮጵያ ለህፃናትም ሆነ ምን ይረዳል ከተባለ ይሄን ነገር ማስተባበር at least involve ወይንም አንድ ነገር ወይ መግለጫ መስጠት ትልቅ ነገር ነው። እኮ ሌላ ነገር አለም ስለሰው ነው ሰው መሆን ብቻ በቂ ነው። ሰላማዊ ሰልፍ ሃይማኖትን አክብሮ ሚኖር ሰው ሲገደል ሲደጋገም አንዴም ሁለቴ ማርለም ቤተክርስቲያን ያለቀሰ ሲል መነገር ያለበት ነው። በኢትዮጵያም ኮሚኒቲ በዚህ ያለው ይሄ ነገር መግለጫ እንኳን አልወጣም መውጣት ያለበት ነው። ምክንያቱም ይህ ነገር መንግስትንም ምንም የሚነካ ፖለቲካ ሳይሆን የነኛ ኦርቶዶክስ ሂማን መቃጠል እንቃወማለን ፒሪድ። ሌላውም ተከታዩም ኢትዮጵያውያኖች አይደሉም እንዴ? ኬት መጡ? ከሶማሌ ነው የመጣው? ከኬንያ ነው የመጣው ወይስ ከዚህ ከጎረቤት? እነሱ እንኳን ይከብራሉ። ስለዚህ ይህ ነገር ሁላችሁም ጣት ሳንጠቋቋም በጋራ ሆነን ድምጻችን እንድናሰማ ባክብሮት ጠይቃለሁ። ስለዚህ ወደዚህ ፖስት ስለምናረግና ሆነ መንገድ ላይ ሁሉ ስለምናሰማ አባካችሁ አንድ ሆነን በኢትዮጵያ ውስጥ ያለውን ነገር ይቁም ማለት ይገባናል። ነገ በሙስሊምም በፕሮቴስታንቱም እንዲህ ቢሆን ተነስተን መቆም አለብን። ይሄ ነው የሚያናኑረን። ዛሬ አይ እኔና ያገባኝም ወይንም መንግስትን ፈርቶ ቁጭ ሚል ካለ ነገ ደግሞ በራሳት በሌላው ቁጭ ባለው ነገ ደግሞ በዛ ይመጣል። ለምን ይሄን ዱፕሊኬት እናረጋለን? ሁላችንም ባንድ ላይ እንደ ሰው አስበን ይሄ ከሌ ነው ይሄ ከሌ ነው ይሄ እንደዚህ ነው ይሄ ምንን ወተን ይሄ ነገር እንዲቆም መታገል አለብን። አለዛኮ መጨፍጨፋችን ነው ሁሉም ነውኮ። እዛኮ ያሉት እዚ ያለው እዛ ቢኖር ይሄኔ ሞቷል። እንደዚህ ተልኮ ሚሽን ተሰጥቷቸው ካልሆነ በስተቀር የሰው ልጅ ሄዶ ቤተክርስቲያን ማለት ይቅርታ የሚደራረግበት በጎ ነገር የሚደረግ በመስጊድም ሆነ በሌላው በፕሮቴስታንትም ጥሩ ነገር ማድረግ እግዚአብሔር ጥሩ መጥፎ ነገር አይወድም ብሎ የሚሰበክ ቤተክርስቲያን ነው። ሲሰው ልጅ ሃይማኖት ከሌለው አኒማል ነው እርስ በራሱ ይባላል። ይሄን ዋናው ሉጋማችን ነው የሁሉም ሃይማኖት ሁሉም እንደ ሃይማኖት ለምን ያን ሃይማኖት ጠልተን ያንደኛውን እንቅፋለን? በተለይ በዚህ በኖርዝ አሜሪካ ምን ነው እንዴ? በጣም የሚያሳዝን ነው። በቫንኩርስ ምንም አይነት እንደጠበቅኩት አይደለም። ከዚህ ፊት የሚደረገውን የሚያደርጉ ሰዎችም ዝም ብለዋል። ድገባኝ አልቻለም እና እኔ አርሲ ውስጥ አልተወለድኩም አላደኩም ዘመድም የለኝም ግን ኢትዮጵያዊ ናቸው። ሌሎች ደግሞ በዛ ውስጥ ያላቸው ስሜቱ ይገባቸዋል። እና በአርሲ ውስጥ ያለው ህዝብ እንደዚህ ሙስሊሙ ክርስቲያኑ ብሎ መጠላላት ሳይሆን በዛ ቦታ የሚኖሩ መናል ፍቅር እንደሆነ ይታወቃል። ጥቂቶች ወይንም ከመንግስት ጋር ነው እንዳል መንግስት ምንም አክሽን ስላልወሰደ መንግስት ራሱ ኢንቮልቭ ያደረገ ነው ይመስለው ቢሆንስ ይሆናል። በዚህ በመርጫው በምኑ በቀላ ይሄ ነገር ነው የተወሰነ ይሄ ነገር ኦርቶዶክስን ለማጥፋት በፕላን የታቀደ ግሩፖች ካልሆነ በስተቀር የኢትዮጵያ እርስ በርሱ አይናካ። እዚህ ጋር ሰርግም ሲሆን ሀዘንም ሲሆን ለክርስቲያኑ አንድ ቴንት ለሙስሊሙ አንድ ቴንት ተጠኖ ነው አይደለም እንዴ? ሁላችን ያገባን ሰዎች እናቃለን አይደለም እንዴ? በፍቅር እልል ተብሎ ተጫውቶ በመስጊድ ረመዳን ጊዜ ኦርቶዶክስ ወንድሞች ሄደው ጠርጎ አብልተው በኦርቶዶክስ ባል በዚህ መገና ሄደው ለጥምቀት አብረው የሚያደርጉ ህዝብ ነው ያለን። ዛሬ በሙስሊሙም ሆነ በሌላ ስም መመካት በሌላው ዘር ስም ይሄን ነገር ማድረግ ሳይሆን ነገር ግን በርግጠኝነት ማቀው መንግስትም ዝም ያለው የሚያቀው ለዚህ ለጭካኔ የተዘጋጀ ቡድን እንዳለ ነው። ስለዚህ በቃ ማለት አለብን። በዚህ በአርመንያን በሲሪያ ውስጥ በእንደዚህ አይነት መልኩ በሙስሊም አጣባቦች ይጨፈጨፉ ነበር። ነገር ነው ብለው ራሳቸው ምን አረጉ? መሳራ አሳጠቁ። ታቦትም ሲሄዱ መሳራ ይዘው ነው እዛም እና ማንንም አይመጣም። እና አባቶች የሚሉትና አዳምጡ። በተለይ እነኚ የሚያለክሱ አባቶች የሚተባበሩም እንዳሉ እናቃለን። የትኛው ነው የትም ቦታ እዚህም ሆነ ሌላ ቦታ በአባትነት ሽፋን የሚሰራ ካለ በጣም ያሳዝናል። ዛሬ መስዋዕትነን መሆን አለባቸው። ማንንም ሰው ወጥተው ኖ ብለው ግንባር ቀደም በጎቹን መምራት አለባቸው እንጂ ሌላ ምን አለ? ስለዚህ አማጮቻችን ይሄ ነው እቀጥላለሁ እስከ አፍሪካ ማማ ድረስ። እስቲ አንዳንድ ነገሮችን ላሰማችሁ ተመልሼ እመጣለሁኝ። ወርቁ አያለው ነኝ።
4: አብይ ያስተካከል የሚገባ ከሆነ ያስተካከል፣ ማስተካከል ከሆነ ግን ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ ህዝብ እንድናሰማታለን። ከእንግዲህ አንደበደብም፣ ከእንግዲህ አንታሰርም።
5: የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ
6: ዝም አንልም።
5: የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ
6: ዝም አንልም።
5: የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ
6: ዝም አንልም።
5: በ29ና በ30 በደሴ ከተማ በ29ና በ30 በደሴ ከተማ
6: ቦሌ መስቀል አደባባይ አይቀርም።
5: የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ
6: ዝም አንልም።
5: የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ
6: ዝም አንልም።
3: አድማጮቻችን ተመልከቱ እንግዲህ ወጣቱ ነው የታለው የበጉ የበጎቹ መሪ የታሉ? ይህ ነገሮች ሁላችን እያሳሰበን ነው። ደምጽም አልሰማንም። በአካባቢያችን ነው እኛ ምን ነው
7: አብይ ኦርቶዶክስ ጠላት ነው፣ የኢትዮጵያዊነት ጠላት ነው። በፍጹም ሀገራዊ ድርድር አይሰራም። በቤተ ክርስቲያን ውስጥ እንኳን ዛሬ የሰላም ድርድር ይደረግ ብለው ከማን ጋር ነው ድርድር የሚደረገው? ኢትዮጵያዊ ከሆነ ሰላምን የሚፈልግ ህዝብን የሚያዳምጥ ቢኖር እውነት ነው ሰላም። አያችሁ፣ አገራዊ ድርድር ከአብይ ጋር ይቻላል ወይ? ይቻላል ወይ? ሰላምን ስለምንጠላ አይደለም፣ አብይ ቤተ ክርስቲያንን ስለሚጠላት ነው። አባቶቻችን አሁንም የምንለምናችሁ እንደ አቡነ ጴጥሮስ በእውነት ላይ ቁሙ እንጂ አብይ መፍትሄ አያመጣም። አብይ መፍትሄ አያመጣም። ይሄንን በልባችን ይዘን ወጣቶች
8: ከመንግስት ጋር እጅና ጓንት አድርገው ይችን ቤተክርስቲያን ተረካቢ አልባ
9: ቅዱስ ገብርኤል እርዳ ብላችሁ ብዙ ነገራችሁን የወጣችሁ የተዋሕዶ ልጆች፣ ዛሬ ግን የቅዱስ ገብርኤል ህንፃ ቤተክርስቲያን ሲቃጠል ድምፅ ለመሆን ጊዜ አጣችሁ።
10: ነገር ግን የአርሲ ጉዳይ የአንድ ሰሞን አጀንዳ ብቻ፣ የሁለት ቀን የሶስት ቀን ለቅሶ ብቻ እንዳይሆን ከወዲሁ ሁላችሁም ኦርቶዶክሳውያን ሳትሰለቹ ሳትደክሙ በየቀኑ ስለ አርሲ ኦርቶዶክሳውያን ግፍና ሰቆቃ ድምፅ ሁኑ። አንድ መርሳት የሌለባችሁ ነገር እኛ ዛሬ የሞትን ያልሆነው እየተሰደድን ያልሆነው ማተብ አድርገን አርሲ ላይ ስላልተገኘን ብቻና ብቻ።
11: አርሲ ዛሬም ትጠራለች። አርሲ ላይ ያሉ ክርስቲያኖች ዛሬም የኛን እርዳታ ይሻሉ።
12: Any attack waged against the Ethiopian Orthodox Church, this is a planned, systematic, atrocious attack. It's not just an incident. So this can be tackled with a due preparation which is equivalent to the plan of attack. So we need to prepare that we are in the time of the martyrs, in the time of martyrdom. So we need to prepare ourselves that the church is facing such type of systematic with fabricating stories and publishing them as journals, journal articles, as books, and other published materials. Help for our endeavor to stop further attack.
13: ያው ቀን ነው ሬሳው ጅባል ሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር። በምድራችን ላይ አትቀብሩትም ብለው ሶስት ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ። አካላቸውን እኮ ማወቅ አልቶም ተቆራርተው በየቦታ ሆነው ነው ያየናቸው። እኛ እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አተን ነው የታረድነው። እውነት እላችኋለሁ፣ በጣም በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክተኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ሲሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር ሰው በሃይማኖቱ ሰው በኢትዮጵያዊነቱ አፍሮ እኔ እንጃ። በጣም የሚከብድ ነገር ነው የእውነት፣ በጣም የሚከብድ በጣም በጣም አሳዛኝ። እኔ እንጃ፣ እኔ በታሪክም ሰምቼ አላውቅም እንደዚህ አይነት ነገር። የእውነት ነው የምላችሁ እና እኔ ማለት የምፈልገው የእውነት ሁላችሁም ይህንን መልእክት የምትሰሙ ኦርቶዶክሳውያን ኢትዮጵያውያን፣ የዓለም ህዝቦች ሁሉ የእኛን ችግር አይታችሁ በአስቸኳይ ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም። ሰው ማተብን በጥስ ከተባለ በኋላ ብሔር የለው። ማተብን በጥስ ነው። ማተባችንን በጥስን ታዲያ እንዴት ነው የምንኖረው? እናንተ ይህንን ሁሉ የምትሰሙ የእውነት ድረሱልኝ።

አድማጮቻችንን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምሯል።

አድማጮች አጭ ወርቋ ያለ ነው አሁን ወደ አፍሪካ ማማ ፕሮግራማችን ሄዳለን ካንደ 15 ደቂቃ በኋላ በአማርኛው ፕሮግራማችን ተመልሶ ይመጣል ተከታተሉን።

አድማጮቻችን ማጮቻች ወርቋ ያያለው ነኝ። አሁን አፍሪካ ማማ የሚለውን በዚህ ላጠናቀና ሁሉ ግዜ ለ8 ወይንም ኳርተር ቱ 8 እስከ 8 ድረስ አፍሪካ ማማ የሚል ፕሮግራሞችን ይዘን ቀርባለን። ተጀምሯል። ይሄ ከሳብ በኋላ ከ7 እስከ 9 ድረስ የሚደረግ ፕሮግራም ነው። በሹክሹክታ ሬዲዮ ጣቢያ አዘጋጅ ወርቋ ያያለው ነኝ። እስከ ሚክስ ከ9 ድረስ አብራችሁኝ እንድትሆኑ እየጋበዝኩኝ እንግዲህ ወደ ዋናው ያው አንዳንድ ማስታወቂያዎችና ምናምን ካሉ ማስታወቂያዎች ምናምን የሉም እና ወደ ዘፈን ምርጫ ኢትዮጵያኖች የተለያየ ብሔረሰብ ሙዚቃዎችና አንዳንድ ነገሮችን አቀርባለሁ። ከዛ ፊት ግን አስተያየቶች ተሰጥተውኛል። በተለይ በዚህ በአርሲ የተደረገውን ሁኔታዎችና በዚያ አካባቢ ለምንድን ነው እንቅስቃሴ የማይደረገው? ይሄ በሌላ ጊዜ ቢሆን ይወጣል፣ ለሰርግ ይወጣል፣ ለአንዳንድ ነገሮች ፌስቲቫል ይወጣል። ይሄ ሰብአዊ ነው፣ ሰውነት ነው በሚል አንዳንድ የቆጫቸው ወገኖች ተናግረዋል። እንግዲህ ብዙዎች አስተናግጃለሁ በቴክስ። በእርግጥም ጥሩ ነው። ብር ድር ቢያብር አንበሳ ያስር የሚል አለ። ሁሉም በየቤታችሁ የቆዘማችሁ ካለ እንደሚነግሩን ከሆነ በጣም እንደተናደዱ በሚዲያ ላይ መውጣት እንደማይችሉ ብዙ ነገሮች እያለ ነው። ነገር ግን የግድ ነው መጋፈጥ አለብን እና ይሄን በሚሉ ሌሎቻችሁም እንደዚሁ በየቤታችሁ ያላችሁ በዚህ ነገር የተነካችሁ እንቅልፍ ያጣችሁ እንዳለ ሁላችን እናውቃለን። በጣም ያዘናችሁ እንዳለ በእርግጥ ወጥታችሁ ካልተናገራችሁ ወይ በሶሻል ሚዲያ ወጥታችሁ ካልተናገራችሁ ወይንም ካላችሁ አይደለም አይባልም። ሁሉም በየፊናው ቤት ይፍጀው። ብዙ ነገሮች አሉ በሚዲያ የማይነገሮች ነገሮች ሁሉ ሰምቻለሁ። ነገር ግን ይሄ ነገር ምንድን ነው የሚሆነው? ይሄ ነገር በተለይ በአርሲ ላይ ያለው በአንድ ቦታ ሳይሆን በሁሉንም የሚነካ ስለሆነ ነግበኔ ስለሆነ ሁላችንም እንድንሄድ ነከሌ ለምን አይናገሩም ነከሌ ሁሉ ነገር የራሱ ነው። ማንም ሰው በዚህ ነገር ላይ የግድ ካልወጣ የግድ ካልተናገርክ ብሎ የሚወቅስም የለም ሊኖርም አይችልም አይገባምም። ሁሉም የራሱ ሰዓቶች፣ ቦታዎች፣ ብዙ ነገሮች አሉ። ብዙ ነገሮች ምክንያቶች አሉ። ያን ወዲያ በማድረግ የምንችል አቅማችን የምችልና ተጽዕኖ የሌለብን ለመውጣት የምንችል ፈቃደኛ የሆነ ይመጣል። ሌላው ደግሞ በሀሳብም በምንም የምትረዱ ካላችሁ እየደወላችሁ 604-600-4657 ልትረዱ ትችላላችሁ። ስማችሁ መገለጽ የለበትም። ይሄ ስለሆነ በጣም በአሁኑ ሰዓት ባየሁበት ጊዜ ፍራቻዎች ሁሉ እንዳሉ ነው። ምክንያቱም በሶሻል ሚዲያ ላይ የሚደረገ ዋና ነገሮች አሉ እና እንዴት ብለን ንውጣ የሚሉን አሉ። እሱ እንግዲህ በዚህ በእኔ በኩል ምንም

ሊላረግ አልችልም። ያው ያ ነው፣ በዛ ውስጥ ሄዶ ራስን ማነጋገር፣ ነገሮችን ማስከረስ፣ አንዳንድ ነገር የተጎዳ ወይም የተነገረበት መጥፎ ነገር ካለ ሶሻል ሚዲያ ኮምፕሌን ማድረግ ሁሉ እንደሚቻል ነው። ስለዚህ ያ ነገር ራሳችሁ ፍቱ። እዚህ ላይ ሚዲያ ላይ ወጥቶ ይህን ለመናገር በእኔ በኩል አልፈቅድም። ምክንያቱም ሁላችንም ህይወት አለን አይደለም እንዴ? ያው ህይወት አለን፣ ቤተሰብ አለን። ስለዚህ ይሄ ነገር በዚህ በሚዲያ ላይ አይወጣም። ብሰማም ባልሰማም፣ በግል ቢነግሩኝም ባይነግሩኝም አላወጣውምም፣ አልናገርም፣ አልፈልግም። ምክንያቱም ይህ ህይወት ነው። እኔ አንድ ሰው ህይወት አይደለም፣ አንድ ግል ኢንዲቪጁዋል ቢነሳ በስሩ ያሉት ፋሚሊዎች ወይም ጓደኛም ሊያጣ ይችላል፣ ወይም ልታጣ ትችላለች፣ ወይ ብዙ ነገሮች ስም ሊጨማምሩበት ይችላል። እዚህ መቼም ጭራ ተይዞ ነው የሚሮጠው አለ። ስለዚህ ጣጣ ከሌላችሁ እንደኔ ማለት ነው፣ የፈለገውን ቢሉ ምንም አገባን የምትሉ ከሆነ እንጂ ሌሎቹ እንደዛ ነው። ያን አከብራለሁኝ። በዚህ መልኩ እንደዛ እናደርጋለን። ሁላችሁም የተሰማችሁን ስለገለጻችሁ በጣም አመሰግናለሁ። ያውቃችኋለሁ በብዙ ትግል ውስጥ እንደነበራችሁ ብዙ ነገር እንዳለ። ነገር ግን ይህን ሲቹዌሽን እንደዚህ እንደዚህ ነው፣ ነገ ተንን ፎቶ ተነስቶ ይወጣ፣ ነገ እንደዚህ የምትሉት ካለ ያ እንግዲህ በጣም አዝናለሁኝ። ግን ባላችሁ አቅም ባላችሁ ቀዳዳ ይህን ነገርና ዋናው ይን ያለማ ምንድን ነው የአርሲ ጭፍጨፋ ሁኔታ ሁላችን የሚያስተደጋግመ በዛ መቆም አለበት የሚል ነው መልኩ። ግን ብዙ ነገሮችም በውስጥም ብዙ ነገር ስላለ ያንን በጋራ ሆኖ ነው የምናሸንፈው። ዛሬ ሁላችንም እንግዲህ በጋራ እነሳለን። ስለ አዳመጦች አመሰግናለሁ። ከእንግዲህ ወዲህ ያለውን ከስትረስ አውት ወጥታችሁ፣ ያው የመዝናኛ ፕሮግራም ነው፣ ያንን አቀርባለሁ። ወርቁ አያሌው ነኝ። ከኔ ጋር ሆኖ እስከ 9 ሰዓት ድረስ ቴክስ ማድረግ ትችላላችሁ ማታናግሩኝ ካለ። መልካም እንግዲህ እነሆ ሙዚቃ ወርቁ አያለው። እስቲ ወደ አንድ ሙዚቃ ልውሰዳችሁ።

ድሬዳዋ ቀመር የተጫወተው ነው፣ በኤአይ ነው የተጫወቱት። አድማጮቻችን፣ የመዝናኛ ፕሮግራማችን ይቀጥላል። የተለያዩ ሙዚቃዎችን አቀርብላችኋለሁ። በተለይ እየነካኝ እንግዲህ ኤአይን ነው ብዙውን ጊዜ የማጫወተው። ሌሎችም ደግሞ ጨምር አድርጌ እጫወትላችኋለሁ። ሁላችሁም በያላችሁበት ተዝናኑ። ቅዳሜ ማታ ነው፣ እንዴት ነው ተዝናኑ እያልኩኝ ከዚህ ከቤት ከስቱዲዮ ሳይሆን ከቤት የቀጥታ ወደ ስቱዲዮ በማስተላለፍ በየሳምንቱ ቅዳሜ ከሰባት እስከ ዘጠኝ ሰዓት ድረስ የማስተላለፍላችሁ እኔ ወርቁ አያሌው ነኝ። በፎርሜሽንና ኢንተርቴንመንት በሚል ነው ይሄ ሬዲዮ የሚታወቀው። ሁለቱን ነገር ይዞ ነው፣ ኢንፎርሜሽን እንደገና ደግሞ ኢንተርቴን በማድረግ ነው። እና በዚህ ላይ የተመሰረተ ሬዲዮ ስለሆነ በዘር በሃይማኖት በፖለቲካና በልዩነት የማያምን ሁሉንም የሚያስተናግድ ሁልጊዜም ያስተናግድ ለስንት ዓመት ያለ ነው። ሽልማቱንም ብንቀበል በይፋ እናሳውቃችኋለን። እንግዲህ አድማጮቻችን፣ አሁን ደግሞ ጎጃሞች ምን ሆኑ ዘነጡ የሚለውን በአሁኑ ሰዓት ጀባ የሚለውን ሙዚቃ አዳምጥላችኋለሁ። ከዚህ ከሲአይቲአር 1.9 ኤፍኤም ቫንኮር ቢሲ ካናዳ የሽክሹክታ ሬዲዮ አዘጋጅ ወርቁ ነኝ። ወደ መዝናኛ ፕሮግራማችን እስከ ናይን ድረስ ከኔ ጋር ሆኖ እነሆ ሙዚቃ። ቴክስት የምታደርጉልኝ ሁሉ አመሰግናለሁ። እነሆ

አድማጮቻችን ሙዚቃ ይቀጥላል። እንደምታውቁት ብዙ ጊዜ የተለያዩ ሙዚቃዎችን እናሰማለን። ነገር ግን በተለይ በኤአይ የሚደረገውን የጃኪ ጎሳይ ሙዚቃ በጣም ፖፕለር የሆነ ነው። እንዲሁ ክልፕ ክልፑን እያወጡ ብዙ ሰዎች የሚጫወቱበት ነው። እስቲ ጀባ ልበላችሁ። ዛሬ ቅዳሜ ነውና ተዝናኑ እንሆ።

አድማጮቻችን እንግዲህ የተለያዩ ሙዚቃዎችን እየሰማን ነው። በእርግጥ እናመሰግናለን። የዘፈን እንግዲህ ቀጥላል። በተለይ ኤአይ የሚያቀርባቸው ዘፈኖች በጣም ደስ ይሉኛል። ለመዝናኛ ያህል ነው እንግዲህ ቀንበር ባለ ሁሉም ወጣቱም ትንሽ አዶልቱም በደንብ እንዲሰማ ነው። አሁን ደግሞ ወደ ኤፍሬም የሙዚቃ ኤልያስ ማለት ነው የኤልያስን ሙዚቃ ጀባል በላችሁ እንሆ።

0: እንዴት ሰንብተዋል? አረ እንዴት አደሩ? እኔ እንኳን የጠፋው ወረት ነው ችግሩ።
1: ወይዘሮ ተሰሩ እንደምን አደሩ? አድማጮቻችን እንግዲህ ወደ መጨረሻው ገደማ ደርሰናል። ከሰባት እስከ ዘጠኝ ሰዓት ድረስ እያስተላለፍን ነው። ሀሳብ ለመሰጣችሁኝና ደግሞ እንዲሁም አንዳንድ ጥያቄ ልጠቃችሁኝ እያመሰገንኩኝ ለሚቀጥለው ሳምንት ሰባት ሰዓት ፒኤም ሰቨን ፒኤም ከሳተርዴይ ስለምንጀምር እስከ ናይን ድረስ እንድትከታተሉን በዚሁ እየጋበዝኳችሁ እኔ እሰናበታችኋለሁ። መልካም እሁድና መልካም የስራ ሳምንት እንዲሆንላችሁ እየተመኘው ሰናበታችኋለሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። እስከ መጨረሻው ሙዚቃ ተከታተሉ። ደህና ሁኑልን።
0: እኔ እንኳን የጠፋው
1: ወረት ነው ችግሩ።

ነኝ ከመላሷው አለኝ እንዲያጭ ሶረግጦ የሰው ቁሮ አረገኝ የሰው ቁሮ አረገኝ ወይ ዘሩ ተሰሩ እንደምን አደሩ እኔ እንኳን የጠፋው ወረት ነው ችግሩ ወይ ዘሩ ተሰሩ እንደምን አደሩ